የማልቀስ የመሳቅ የማስለቀስ የመታነስ የማውረር ድንጋይ መሰብሰብ ድንጋይ የማቀን የማራቅ የመለመን የማጥፋት የማስቀመጥ የማጥፋት የመግደል የመስፋት ዝም ማለት የማውራት